መጀመሪያ እንደምናየው ጨበጥ መዳበስ መጓብኘት ድድዬ መጨበጥ ከዛ በኋላ ድድዬ ውይ ድድዬ ወርማፕ ከዛ በኋላ ድድዬ ጊዝን ከዛ ደግሞ ዲስኩማ አፈቅርሻለሁ እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

yemani kidare hamane korma din bolu ti antara mami dar chasti ro bar das gami ananna le tulla garu sari amatanya sau kuna na gari adaga tulo kaza tadari mot mai fara ya na fatari ya karcha saga sembi ararau sembi alu lbien kalbshi yale አትሩም ገራም አላጣፈሩ ሰው ይፈራም እኔ እንኳን ደሃለ ቢነገር አምሻካ ደቃቃ ጋር አልነጋገር ተደባላቂ እንደሰርገኛ እንዲያምንም የሚሉት ያኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያነ መርዘኛን ሳኑ ጋሪ ገባል ሚዜ ሳኑ ጋሪ ገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባ

አምሳኑ ሁሉ ሽበለው መቶ ቢወልዱ ሽበለው መቶ ነው ሁሉ ሽበለው መቶ ነው ሁሉ ሽበለው የተባረከው ሽበለው ይበቃላሉ ሽበለው ይበቃላሉ ሽበለው ሁሉ እኩል ነው ወይ ሽበለው ሽበለው

አንዱም መቃብር ነው፣ ገዙም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ አድርጎ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠፎ

0: ካል ወንድ ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ፈራፋ ከክራፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተሰረፈው በተመንጃ ፊት ሰው የማያልፈው ስራፌ ጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀን ራት ቶማትሮ ገዳይ ያገሩን ጠላት ዘራፍ አካኪ ዘራፍ ወንድ ልጅ መጣ ከረ ዘራፍ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም። ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም። ወዲያው ሄድኩ እኔን ይብላ አኛልኩም። የቀድሞ ዘመን ስህተት በጾም ቀናሳን መብላት የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የእኛ መድኃኒት አይነቶች በብዙ አሉን ቅመሞች፣ ነገር ግን እኔ ሳስበው ስራ ስሩ መልካም ነው። ነገር ግን እኔ ሳስበው ስራ ስሩ መልካም ነው።

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶ ሆድ የኛ ስራት ከባድ እንዲያው በባዶ ሆድ የጌታችንን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ ክፉ

Teile, Handy wird um Kanäle. Hier im Soro, Legisi Madre, Janum, Handy wird um Kanem Soro, Legisi Madre, Janum. ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው

ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ በአብነት አድነኝ እውቀቱስ ያንተ መሰለኝ በአብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው ለክህነት መለያ ነበር ምልክት አሁንማ ጠምጣሞቹ ሹሞቹና ጠበቆቹ አሁንማ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎዬን ምን ሆነች አጉል መጥፎ

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰሳ

አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የእሷ ፍቅር አልኮይን ሲጀምር የፉዲዲዲዲ

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድግራን ስታ በልንካ ብትለኝ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አው

አውቃለሁ መርምሬ አይምሩ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝን አገኘው ዘንድሮ የምትስማማኝን